የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ሰኔ 15 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ለጥላቻ በፍቅር ምላሽ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ደህንነትን ለሚሹ ድጋፍ ሊደረግላቸው እንደሚገባ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ወደ ውስጣችን የመመለስ አስፈላጊነት እንደሚገልጽ መናገራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የሆንግ ኮንግ እና የማካው ጳጳሳት በአድሊሚና ጉብኝት ወቅት ሲኖዶሳዊነትና ተስፋን አስመልክተው ሐሳባቸውን ማጋራታቸውን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ለጥላቻ በፍቅር ምላሽ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 14 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር ሆነው የብስራተ ገብርኤል ጸሎት አድርሰዋል። በዕለቱ በተነበበው ቅዱስ ወንጌል ላይ በማስተንተን ባሰሙት ቃለ ምዕዳን ክርስቲያኖች ከኢየሱስ ክርስቶስ ጋር ካላቸው የጠበቀ ግንኙነት ጥንካሬን በማግኘት ተልእኳቸውን በማሰላሰል እንዲተገብሩ አሳስበው፣ በሁሉም ሁኔታዎች ውስጥ ቢገኙ ወንጌልን በተስፋ በፍቅርና በጽናት እንዲመሰክሩ አበረታተዋል። ክቡራትና ክቡራን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምዕመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Nel Vangelo della liturgia odierna, Gesù, inviando i discepoli in missione, tra l'altro rivolge loro questa esortazione. Quello che io vi dico nelle tenebre...
1: Uddu vondimoce na etoce, melkam ilet sanbeti unillaciu. Ke Mateos Wengel, m'raf 10, ke kutr 26 eske 33 tewsdo betenebebew bezariw Wengel, Yesus Kristus deke mezamurtun lagelglot silikachew indi sil mekerachew. Bechellema yenegerkuachun bebrhan tenageru. በጆሮአችሁ የሰማችሁትንም በሰገነት ላይ ስበኩ። የማቴዎስ ወንጌል ምዕራፍ 10 ቁጥር 27 በግል የምንሰማውን ማለትም በልባችን ውስጥ ያለውን ምስጢርና ለሰዎች እንድናውጅ በተጠራነው መካከል ያለውን ተመሳሳይነት ይገልጻል። ወንጌልን ማውጅ በመጀመሪያ ደረጃ ለእያንዳንዳችን ልዩና ከኢየሱስ ክርስቶስ ጋር የግል ግንኙነት ማድረግ ነው። ከአቀራረብና ከምንጠቀምባቸው መንገዶች ባሻገር የማናችንም ሐዋርያዊ ጥንካሬ የሚመነጨው በውስጣችን ካለው የመንፈስ ቅዱስ ሥራና ከምላሾቻችን ትክክለኛነት ነው። ቅዱስ ቶማስ አኩዊነስ ስብከት ማለት የምናስበውን ነገር ለሌሎች የምናስተላልፍበት መንገድ ነው ሲል ይገልጻል። በጽሙና ማሰላሰል ለቅዱሳን፣ ለመነኮሳት ወይም ለባህታውያን ብቻ የተወሰነ ልዩ ተመክሮ አድርገን ማየት የለብንም። ሁላችንም በዕለት ተዕለት ሕይወታችን ውስጥ ወደ እግዚአብሔር ፊት በጸጥታ ቀርበን ድምፁን ለመስማት ደስታችንንና ጭንቀታችንን ለእርሱ ለመንገርና ሕይወታችንን ከእርሱ ጋር ለመፈተሽ የሚያስችሉ የጽሙና ጊዜያት ሊኖሩን ይገባል። ይህም የበለጠ ጠንካራና ግልጽ እምነት እንዲኖረን ያግዘናል። የቅዱስ ወንጌልን እሴት ብዙዎች ባይረዱትና ባይቀበሉትም በእያንዳንዱ የሕይወት ሁኔታ ውስጥ በታማኝነትና በነጻነት እንድንመሰክር ይረዳናል። ሐዋርያው ቅዱስ ማቴዎስ የጻፈው የዛሬው የወንጌል ክፍል ሕይወታቸው ቀላል ላልነበራቸው ማህበረሰቦች የጻፈው ነው። ዛሬም ድረስ በተለያዩ የዓለማችን ክፍሎች የሚገኙ ብዙ ክርስቲያኖች ጥላቻንና ስደትን ይጋፈጣሉ። ተስፋ የመቁረጥና ድካም እንዲሁም በፍርሃት የመሸነፍ ፈተናም እጅግ ትልቅ ነው። ልክ እንደ ድሮው ሁሉ ለኢየሱስ ክርስቶስ ትምህርቶች ታማኝ ለመሆንና ቃሉንም ለመመስከር ፈታኝ በሆነ ጊዜ ውስጥ እንገኛለን። ጥላቻን በፍቅር ትዕቢትን በትህትናና ተስፋ መቁረጥን በጽናት ለማለፍ አስቸጋሪ በሆነ ጊዜ ውስጥ እንገኛለን። በዚህ ምክንያት ከኢየሱስ ክርስቶስ ጋር ባለን የጠበቀ ግንኙነት እምነታችንንና ተልኳችንን ማጠናከር አለብን። ይህም ተስፋ ሳንቆርጥ በሁሉም ሁኔታ ውስጥ ለሁሉም ሰው የተስፋ የፍቅርና የሰላም መልእክት ማካፈል እንድንቀጥል ጥንካሬን ይሰጠናል። ለዛሬው ዓለማችን ይህ እጅግ ያስፈልገዋል። እያንዳንዳችን እንደየጥሪያችን የኢየሱስ ክርስቶስ ሚስዮናዊ ደቀ መዛሙርት እንድንሆን እመቤታችን ቅድስት ድንግል ማርያም ትርዳን በማለት ቃለ ምዕዳናቸውን አጠቃለዋል።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለደህንነታቸው ሲሉ ለሚሰደዱ ድጋፍ ሊደረግላቸው እንደሚገባ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 14 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ብራዚል ውስጥ በመኪና አደጋ የተጎዱትን በጸሎታቸው በማስተዋወስ ለጴንቴኮስቴ ቤተክርስቲያን አባላት ሰላምታቸውን አቀርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተገኙት ምዕመናን ጋር ባቀረቡት የብስራተ ገብርኤል ጸሎት ማጠቃለያ ሰኔ 14 2018 ዓመተ ምህረት በተባበሩት መንግስታት የተከበረውን የዓለም የስደተኞች ቀን አስታውሰው ስደትን፣ አመጽንና ግጭትን ለመሸሽ የተገደዱ ሰዎችን ለመጠበቅ አዲስ ጥረት እንዲደረግ ጥሪ አቀርበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች የሚገኙበትን ሁኔታ በማየት እንደ ጎርጎሮሳውያኑ በ1951 ዓመተ ምህረት የተደረገው ስምምነት 75ኛ ዓመት መታሰቢያ ዕለት ከሁለተኛው የዓለም ጦርነት በኋላ የተቋቋመው ዓለም አቀፍ ስምምነት የስደተኞችን መብቶች ለመጠበቅና መኖሪያቸውን ለቀው እንዲሰደዱ ለተገደዱ ሰዎች ሕጋዊ ጥበቃ የመስጠት ዘላቂ ጠቀሜታ አጽንኦት ሰጥተዋል። ቅዱስነታቸው በመልእክታቸው ይህንን አስፈላጊ ዓለም አቀፍ ሰነድ ለማዘጋጀት ያነሳሳው መንፈስ ዛሬ አላፊነት ያላቸውን ሰዎች ህሊና ማብራት እንደሚቀጥል ተስፋ አደርጋለሁ ብለዋል። በሰው ልጅ ስቃይ ውስጥ ግዴለሽነት አማራጭ እንዳልሆነ አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማንም ሰው ጥበቃና ደህንነት ከሚሹ ሰዎች ፊቱን ዞር ማድረግ አይችልም ብለው፣ ማህበረሰቦችም ስደት የደረሰባቸውን ሰዎች በሰላምና በአክብሮት ተቀብለው የወደፊቱን በተስፋ እንዲመለከቱ አበረታተዋል። በቅዱስ ጴጥሮስ አደባባይ ከተገኙት መካከል ከብራዚል ለመጡት ምዕመናን ባደረጉት ንግግር በቅርቡ በብራዚል ሰሜናዊ ምስራቅ ሲአራ ግዛት ውስጥ በተከሰተው የመኪና አደጋ የበርካታ ወጣቶች ሕይወት ማለፉን አስታውሰዋል። ከጥቂት ቀናት በፊት በብራዚል ሲአራ ግዛት በደረሰ የመኪና አደጋ የሞቱትን ወጣቶች በጸሎት አስታውሳቸዋለሁ ብለዋል። በአደጋው 7 የቅርጫት ኳስ ተጫዋቾች ሕይወት የጠፋ ሲሆን ዕድሜያቸው ከ15 እስከ 22 ዓመት የሆናቸው እነዚህ ሰለባዎች ከበርካታ የብራዚል ትምህርት ቤቶች የተወጣጡ ተማሪዎችና ከጁዋዜሮ ደ ኖርቴ ከተማ የመጡ የቀድሞ ተማሪዎች እንደነበሩ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካቶሊካዊት ቤተ ክርስቲያን የጴንጤቆስቴ ማኅበረሰቦችን ከአምስት አስርት ዓመታት በላይ በጋራ መግባባትና በክርስቲያናዊ ወንድማማችነት ያሰባሰበ የካቶሊክ ጴንጤቆስቴ ዓለም አቀፍ ውይይት ተወካዮች ሰላምታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎት ሕግ የእምነት ሕግ ነው የሚለውን ጥንታዊ መርህ በመጥቀስ በዛሬው ዓለም በጸሎትና በእምነት መካከል ባለው ግንኙነት ላይ ማሰላሰል አስፈላጊ እንደሆነ ተናግረው ውይይቱ በተለይ በክርስቲያኖች መካከል የተሻለ ግንዛቤን ለማጎልበት በምስክርነትና በአገልግሎት ትብብርን ለማበረታታት እንደሚጥር አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ ወደ ውስጣችን የመመለስ አስፈላጊነትን እንደሚገልጽ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ሰኔ 13 2018 ዓ ም ጣሊያን ውስጥ ቅዱስ አጎስጢኖስ ወደ ተቀበረበት ቤተ ክርስቲያን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው በሐዋርያዊ ጉብኝታቸው ወቅት በውስጣዊነት በተስፋ ቢስነትና የዘመኑን ምልክቶች በማንበብ አስፈላጊነት ላይ በማሰላሰል ለምዕመናን ቃለ ምዕዳን አሰምተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰሜን ጣሊያን ከተማ ወደ ሆነች ፓቪያ በመጓዝ ቅዱስ አጎስጢኖስ በተቀበረበት በ8ኛው ክፍለ ዘመን ቤተ ክርስቲያን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው ሐዋርያዊ ጉብኝት ባደረጉባት ፓቪያ የሰፊው ሎምባርዲ ክልል ካቶሊካዊ ምዕመናን፣ ካህናት፣ ገዳማውያንና ገዳማውያት፣ የዘራ ክህነት ትምህርት ቤት ተማሪዎችና ብፁዓን ጳጳሳት ተገኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፍራው ከደረሱ በኋላ በቅዱስ አጎስጢኖስ ቅዱስ አጽም ፊት የቀረበውን አጭር ጸሎት ከመሩ በኋላ ለምዕመናን ንግግር አድርገዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፓቪያ ቤተ ክርስቲያን ጥንታዊ ባህል ያላት ብትሆንም ነገር ግን የዛሬ ጊዜ ምልክቶችን ማንበብ ትችላለች ብለው፣ የአሁኑን ጊዜ በጥንታዊ የእምነት ዓይን የሚመለከቱ ሰዎች ወደ ጥልቅ እውነታ መድረስ እንደሚችሉና ይህም በሚያጋጥማቸው ችግሮች ተስፋን እንዳይቆርጡ ያስችላቸዋል ብለዋል። ኢየሱስ ክርስቶስን እንዲመስል ምዕመናኑን ያበረታቱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በችግሮችና መግባባት በጠፋበት ጊዜ ውስጥ እንደ ወፎችና አበቦች ቀላል በሆኑ ፍጥረታት ውስጥ መለኮታዊ እርዳታን ማየት ችለዋል ሲሉ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በፓቪያ የሚገኙ ቁምስናዎችን አስቸኳይ እርዳታና ጥረት የሚጠይቁ ግዚያት እንደሚያጋጥሙአቸው በማመን ነገር ግን እንቅስቃሴዎችን በሙሉ ወደ ኢየሱስ ክርስቶስ ማቅረብ ያስፈልጋል እንደሆነ አጽንኦት በመስጠት ይህ የማዕዘን ድንጋይ ከሌለ ስራዎቻችን የመበታተንና በራሳችን ጥረት ላይ ብቻ የማትኮር አደጋ ሊያጋጥመው እንደሚችል ተናግረዋል። ቤተ ክርስቲያኒቱን አስፈላጊ ወደ ሆነው የለውጥ ሂደት ማድረስ ያለፈውን መዋቅርና ደህንነት መተው ሊሆን እንደሚችል ተናግረው በመሆኑም በፓቪያ ያለች ቤተ ክርስቲያን በታሪኳ ውስጥ ያለው መልካም ነገር በሎምባርዲ ክልል በአክባቢው ማህበረሰቦች ውስጥ ትልቅ ሚና መጫወት የቀጠሉ የወጣቶች ማዕከላት እንዲሁም እንደ ሲኖዶሳዊነት ያሉ የቅርብ ጊዜ ጽንሰ ሐሳቦች ተግባራዊ ማድረግ መቀጠሏን ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ምሳሌነቱ በከበረ ብርሃን የሚበራው ቅዱስ አጎስጢኖስ በዚህ ሂደት ውስጥ መመሪያ ሊሆን እንደሚችል ተናግረዋል። የአራተኛው ክፍለ ዘመን የሰሜን አፍሪካ ቅዱስ ከሁሉም በላይ የውስጣዊነት ዋጋና ቀዳሚነት ሊያስተምረን እንደሚችል በመጠቆም ከራስህ አትውጣ የሚለውን የቅዱስ አጎስጢኖስ እውነተኛ ሃይማኖት ጠቅሰው ወደ ራሳችሁ ተመለሱ፣ እውነት በውስጣችሁ ማንነት ውስጥ ትገኛለች ሲሉ ተናግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ይህ መልእክት ዛሬ እጅግ አስፈላጊ እንደሆነ ጠቁመው ራሳችንን ሰናጣ ወደ ውስጣችን በመመለስ ህይወታችንን ሊመራ የሚችል ትርጉምን የመፈለግና የማግኘት ዓለም አቀፋዊ ፍላጎት መኖሩን አስረድተዋል። ክብራትና ክብራን አድማጮቻችን ይህ ዜና የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የሆንግ ኮንግና የማካው ጳጳሳት ባድሊ ሚና ጉብኝት ወቅት ሲኖዶሳዊነትና ተስፋን አስመልክተው ሐሳባቸውን ማጋራታቸው ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የሆንግ ኮንግና የማካው ብፁዓን ጳጳሳት ወደ ሮም ባደረጉት የአድሊ ሚና ጉብኝት ወቅት የሚስዮናውያን ተሐድሶን፣ የቤተ ክህነት ኅብረትና የሲኖዶሳዊው የሕይወት ተመክሮን በውይይት በማዳመጥና በማስተዋል በኩል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ቆይታ ማድረጋቸው ተነግሯል። አድሊ ሚና ተብሎ የሚታወቀው የካቶሊክ ጳጳሳት በየአምስት ዓመቱ ወደ ሮም የሚያደርጉት ወቅታዊና ይፋዊ ጉብኝት ሲሆን በዚህም ብፁዓን ጳጳሳቱ በቅድስት መንበር ከርዕሰ ሊቃነ ጳጳሳቱና ከቫቲካን ባለሥልጣናት ጋር ተገናኝተው ስለ ሀገረ ስብከታቸው ሁኔታና በቤተ ክርስቲያን ወቅታዊ ሁኔታ ላይ እንደሚወያዩ ብሎም በቅዱስ ጴጥሮስና ጳውሎስ መቃብር ስፍራ ተገኝተው ጸሎት እንደሚያደርጉም ይታወቃል። ይህንን ተከትሎ የሆንግ ኮንግና የማካው ብፁዓን ጳጳሳት ቫቲካንን በጎበኙበት ወቅት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ተገናኝተው መወያየታቸው የተነገረ ሲሆን በዚህም ወቅት ቀደምት አባቶችን ስለማመስገን የሚስዮናውያን ተሐድሶን አስፈላጊነትንና ስለ ሲኖዶሳዊነት የሕይወት ተመክሮ ላይ ውይይት ማድረጋቸውና በሮም በነበራቸው የአድሊ ሚና ጉብኝት ወቅት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲሁም ከተለያዩ የቅድስት መንበር ጽሕፈት ቤቶች ጋር በመገናኘት ከዓለም አቀፉ ቤተ ክርስቲያን ጋር የነበራቸውን ጥልቅ ቁርኝት ገልጸዋል። ይህ ጉብኝት የመጣው ሁለቱም አህጉረ ስብከቶች ጉልህ የሆነ ዓመታዊ ክብረ በዓሎቻቸውን እያከበሩ በሚገኙበት ወቅት መሆኑ የተነገረ ሲሆን የማካው ሀገረ ስብከት የተመሠረተበትን 450ኛ ዓመቱን ሲያከብር፣ ሆንግ ኮንግ ደግሞ ወደ ሀገረ ስብከት ዳዳ ያደገበትን 80ኛ ዓመት እያከበረው በሚገኝበት ወቅት መሆኑ ተነግሯል። የሆንግ ኮንግ ጳጳስ ብፁዕ ካርዲናል ስቴፈን ቹ ሳኡያን ጉብኝቱን በሲኖዶሳዊ ዓይን በመመልከት እንደተናገሩት ብፁዓን ጳጳሳቱ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ባደረጉት ውይይት የነበረውን የጋራ መደማመጥ አጉልተው ያሳዩ ሲሆን ብፁዓን ጳጳሳቱ በሆንግ ኮንግና ማካው ቤተ ክርስቲያናት ኮንግ ዩ ቶንግ ዚንግ በሚል አገልግሎት ላይ የዋለውን ቻይንኛ የሲኖዶሳዊ ትርጉም እትም ለቅዱስ አባታችን እንዳበረከቱላቸው ብፁዕ ካርዲናሉ አመልክተዋል። የመጀመሪያዎቹ ሁለት ቃላት አንድ ላይ መነጋገርን፣ መወያየትንና አንድ ላይ ማስተዋልን ያመለክታል ያሉት ብፁዕ ካርዲናል ስቴፈን የመጨረሻዎቹ ሁለት ቃላት ደግሞ አብሮ መራመድንና መጓዝን የሚያመለክት እንደሆነ ጠቅሰው ስለዚህ ይህ ሲኖዶሳዊነት ምን እንደሆነ ሙሉ መግለጫ የሚሰጥ ይመስለኛል ብለዋል። ከርዕሰ ሊቃነ ጳጳሳት ሊዮ ጋር የተደረገውን ግንኙነት ስለ ሲኖዶሱ ሂደት ያለውን ግንዛቤ በትክክል ያሳያል ያሉት ብፁዕ ካርዲናሉ ወደ ቅድስት መንበር በመምጣታችን ልምዳችንን ለቅዱስ አባታችን ለማካፈል እድሉን ሰጥቶናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ አዳማጭ እንደሆኑና ብፁዓን ጳጳሳቱን ለማዳመጥ ይህንን እድል ማግኘታቸው በጣም አስፈላጊ እንደሆነ ብሎም እነሱም ከብፁዕነታቸው ጋር ሐሳባቸውን ለመካፈል እድሉን ማግኘታቸው በጣም ጠቃሚ ነገር እንደሆነም ጭምር ብፁዕ ካርዲናሉ አስረድተዋል። እንዲህ አይነት መደማመጥ የቤተ ክርስቲያኗን ግንዛቤና ተልእኮ እንደሚያገለግል ያስታወሱት ካርዲናሉ በተለይም በቻይና ያለችውን ቤተ ክርስቲያንን በሚመለከቱ ጉዳዮች ላይ በዚህ መንገድ ቤተ ክርስቲያንን በመምራት የተሻለ ማስተዋልን ይሰጣል ብለዋል። በዚህ ጊዜ ብፁዓን ጳጳሳቱ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ተስፋና ስጋት ማዳመጥ እንደቻሉ የጠቆሙት ብፁዕ ካርዲናል ስቴቨን ጭንቀታቸውን ፍላጎታቸውንና ማብራራት የፈለጉትን ጉዳይ ስናዳምጣቸው ከኛ የተሻለ ማብራሪያ ያገኛሉ ብለዋል። ብፁዕ ካርዲናል ስቴቨን ከሆንግ ኮንግና ማካው ልምድ በመነሳት እንዲሁም ከቻይና ጋር ከነበራቸው የረጅም ጊዜ ግንኙነት በመነሳት ከቅዱስ አባታችን ጋር አመለካከቶችንና ልምዳችንን ማካፈል አስፈላጊ መሆኑን ያሳሰቡ ሲሆን በዚህ መንገድ ልምዶቻቸውን አመለካከታቸውንና መረዳታቸውን ለእሳቸው ሲያካፍሉ ይህ አካሄድ ሲኖዶሳዊነትን እንደሚያመለክት ጠቅሰው ይህ ለኛ እጅግ አስፈላጊ ነው ብዬ አስባለሁ ብለዋል። የማካው ጳጳስ የሆኑት ብፁዕ ስቴፈን ሊ ቡንሳንግ በበኩላቸው አመታዊ ክብረ በዓሉ የተመሰረተው በመስጋናና በታደሰ ሚስዮናዊ ቁርጠኝነት ላይ እንደሆነ አስታውሰው ሀገረ ስብከቱ የተመሰረተበትን 450ኛ ዓመትን ሲያከብር ተሐድሶ ከጭብጦቹ ውስጥ አንደኛው እንደሆነ የገለጹ ሲሆን የኢዩቤሊው የመጀመሪያ ገጽታ ቅዱስ ወንጌልን ከማካው ተነስተው ወደ መላው ኢሲያ ላስተላለፉ የሚስዮናዊያን ትውልዶች ምስጋና ማቅረብ እንደሆነም አመላክተዋል። 400 ዓመታት ረጅም ጊዜ ነው። በሚስዮናውያኑ አማካይነት በርካታ ጸጋ የሰጠንን እግዚአብሔርን ማመስገን አለብን ያሉት ብፁዕ አቡነ ሊቡን አብዛኛዎቹ ከማካው ከዚያም ከበሩቅ ምስራቅ አካባቢ ወደሚገኙ በርካታ የዓለም ክፍሎች ወንጌልን ለማዳረስ ሕይወታቸውን መስዋዕት ማድረጋቸውን ገልጸው የሀገረ ስብከቱ መሪ ሐሳብ በማስታወስ ምዕመናን በ400 ዓመታት ውስጥ የእግዚአብሔርን ማሪ ፊት ለማየት እንደተጋበዙም ተናግረዋል። ወንጌልን ለማወጅ ከማካው የወጡትን ሰዎች ምስክርነት በመጠቆም በሚስዮናውያኑና በሰጠን ጸጋ አማካይነት የእግዚአብሔርን ምሕረት በእውነት ልናውቅ እንችላለን ያሉት ጳጳሱ ከዚህም ባሻገር በዓሉ ያለፈውን ጊዜ ለማስታወስ ብቻ እንዳልሆነ አሳስበው ያለፈውን መልካምና ትርጉም ያለው ትውስታ ውስጥ ብቻ መቆየት እንደማይገባ ከዚህም ይልቅ ወደፊት ለመጓዝና ራሳችንን ለማደስ መጠቀም እንደሚገባም መክረዋል። ይህ መታደስ ሁሉንም ምዕመናን ወደ ሚስዮናዊ ደቀ መዝሙርነት እንደሚመራ ጠቅሰው በቅርቡ የተጠመቁትን ካቶሊኮች ጨምሮ ሁሉም ሰው ይህንን የሚስዮናዊነት መንፈስ ወንጌልን ለማስፋፋትና በእግዚአብሔር ማሪ ጸጋ እንደገና ለመጓዝ ከፍተኛ ጉጉት ሊኖረው ይገባል ካሉ በኋላ በቅድስናችን ብቻ ሳይሆን ወንጌልን ለማስፋፋት ባለው ሐዋርያዊ ቅንዓት ራሳችንን ማደስ የምንችለው በዚህ መንገድ ነው ብለዋል። የሆንግ ኮንግ ረዳት ጳጳስ የሆኑት ብፁዕ አቡነ ጆዜፍ ሃቺ ሺንግ በበኩላቸው በተመሳሳይ መልኩ በተልእኮና በተስፋ ላይ በማንጸባረቅ የሆንግ ኮንግ ሀገር ስብከት በተስፋ መሪ ቃል ወደ ሀገር ስብከት ደረጃ ያደገበትን 80ኛ ዓመት በማክበር ላይ እንደሚገኝ ያስታወሱ ሲሆን የሀገር ስብከቱ በዓል መሪ ሐሳብ የተስፋ መልእክት እንደሆነ ጠቅሰው ተስፋ የሚሰጣቸው ወንጌልን ከሚስዮናውያን መቀበላቸውን ነገር ግን እነርሱ ደግሞ የማስተላለፍ ኃላፊነት እንዳለባቸው አመላክተው የአድ ሊሚናን መንፈሳዊ ንግደት አስፈላጊነት ላይ በማሰላሰል በጣም ልዩ ትርጉም ያለው ለእኛ በጣም ውድ ጊዜ ነው በማለትም ገልጸውታል። ብፁዓን ጳጳሳቱ ከጳጳሳዊ ጽሕፈት ቤቶችና ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በነበራቸው ቆይታ የዓለም አቀፉ ቤተ ክርስቲያን አካል የመሆን ጥልቅ ስሜት እንደተሰማቸው ገልጸው ይህ ከዓለም አቀፋዊት ቤተ ክርስቲያን ጋር የመተሳሰርን ልዩ ትርጉም እንደሚሰጣቸው እንዲሁም ከመላው ማኅበረሰብና ከመላው የክርስቶስ መንጋ ጋር መተባበር አጥቢያ ቤተ ክርስቲያን በተልእኮዋ እንድትጠነክር ያደርጋታል ብለዋል። ይህ ጉዞ የቤተ ክርስቲያኒቷ አካል መሆናችንን ያረጋግጥልናል ያሉት ጳጳሱም በርትተን ወደፊት እንድንቀጥልና ከወንጌል የምናገኘው የተስፋ ቃል ለሌሎች እንድናስተላልፍ ያበረታታናል ያሉ ሲሆን መጪው ጊዜ አስመልክቶ የዛሬዎቹ ካቶሊኮች ከባድ ኃላፊነት እንደተሰጣቸው አስምረውበት ጉብኝቱ በእርግጥም ለእነሱ የእግዚአብሔር እቅድ እንደሆነ በማስታወስ እኛ ራሳችን በሆንግ ኮንግም ሆነ በሌላ ስፍራ ለሚመጡት ትውልዶች ሚስዮናውያን መሆን አለብን በማለትም አጠቃለዋል። ቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 15 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

0: ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ሰኔ 16 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰዎች ይልቅ ግጭቶች እያደጉ እንደሚገኙ መናገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቴክኖሎጂ ጓደኝነትን የሚያገለግል እንጂ የሚተካ መሆን የለበትም ሲሉ ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። የኢየሩሳሌም ፓትርያርኮች በጦርነት ጉዳት የደረሰባቸውን የጋዛ ምዕመናንን መጎብኝታቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰዎች ይልቅ ግጭቶች እያደጉ እንደሚገኙ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም በሚገኘው የተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት የዓለም የምግብ ፕሮግራም ዋና መስሪያ ቤትን ጎብኝተዋል። ቅዱስነታቸው በጉብኝታቸው ወቅት ባስተላለፉት መልእክት ምግብ፣ ውሃና የጤና አጠባበቅ ለፖለቲካ ፍላጎቶች ተገዥ መሆን እንደማይችሉ ገልጸው አገራት ከአዲሱ የባለብዙ ወገናዊነት ጋር ተባብረው እንዲሰሩ ጥሪ አቅርበዋል። ረሃብንና የተመጣጠነ ምግብ እጥረትን የመጋፈጥ አጣዳፊ ተግባርን በጋራ እናከናውናለን፣ እንዲሁም እነሱን የሚደግፉትን መሠረታዊ መዋቅራዊ ምክንያቶችን እንፈታለን። ይህንን ተግባር በብቃት ለመወጣት ከፊታችን ያሉትን ተግዳሮቶች መሠረታዊ መንስኤዎቻቸውንና ወደ ዘላቂ መፍትሄዎች የሚወስዱትን መንገዶች መመርመር አለብን ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን የተናገሩት ሰኞ ሰኔ 15 2018 ዓመተ ምህረት በሮም ለሚገኘው የተባበሩት መንግስታት የዓለም የምግብ ፕሮግራም ሥራ አስፈጻሚ ቦርድ ባደረጉት ንግግር ሲሆን በሰጡት አስተያየትም እንደ ውሃ፣ ምግብና የጤና አጠባበቅ ያሉ መሠረታዊ ፍላጎቶች ለጂኦፖለቲካዊ ፍላጎቶች ተገዥ መሆን እንደማይችሉ አጽንኦት ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በግጭቶችና በተፈጥሮ አደጋዎች መካከል የምግብ እርዳታ ለተጎዱ በማቅረብ የወንድማማችነት መንፈስ ለማጎልበት ካቶሊካዊት ቤተ ክርስቲያን ካላት ተልእኮ ጋር በእጅጉ የሚስማማ መሆኑን አስታውሰዋል። ዛሬ ቀውሶች ከተለዩ ክስተቶች ወደ ዘላቂ ሁኔታዎች በመሸጋገር በረጅም ጊዜ ግጭቶች፣ ስር በሰደደ የምግብ ዋስትና ማጣት፣ በኢኮኖሚ ተለዋዋጭነትና እየጨመረ በሚሄደው የአየር ንብረት ተጋላጭነት ተለይተው ይታወቃሉ ብለዋል። ይህ እውነታ ምን አይነት ስሌት የዓለም አቀፍ ስርዓትን እንደገና ማባዛትና አንዳንድ ጊዜም እነዚህን ሁኔታዎች መደበኛ ማድረግ ይችላል የሚለውን መሠረታዊ ጥያቄ እንደሚያስነሳ ገልጸው ጉዳዩ ከአሁን በኋላ ጣልቃ መግባት በሚቻልበት መንገድ ላይ ብቻ የተወሰነ ሳይሆን ስርዓቱ ሳያቋርጥ መስተካከል የሚገባውን ችግር ለምን መልሶ እንደሚያመጣ ለመረዳት የሚያግዝ ነው ብለዋል። ዓለም አቀፉ ስርዓት ከጊዜ ወደ ጊዜ የተወሳሰበ መምጣቱ በከፊል ከባለብዙ ወገን ስርዓት ቀውስ የመነጨ መሆኑን በሐዘን ገልጸው በእነዚህ ጉዳዮችና በብዙ ወገን ትብብር መካከል ያለውን የጠበቀ ግንኙነት ችላ በማለት መንግስታት ሀብታቸውን ለብሔራዊ ደህንነት፣ ለኢኮኖሚ እድገትና ለአገር ውስጥ መረጋጋት እያከፋፈሉ መሆናቸውን አስረድተዋል። በአንድ በኩል የሰብአዊነት እርምጃ ለተቸገሩ ሰዎች እርዳታን ሊያዘገዩ በሚችሉ የቢሮክራሲ ሂደቶች ውስጥ የሚገኝ መሆኑን፣ በሌላ በኩል ደግሞ ምግብን ጨምሮ አስፈላጊ የሆኑ መሠረታዊ ቁሳቁሶች ተደራሽነት ብዙውን ጊዜ በኢኮኖሚያዊ ወይም በስትራቴጂካዊ ጉዳዮች ተጽዕኖ የሚደረግበት መሆኑን ተናግረዋል። በአደጋው ምክንያት ሊለካ የማይችል እሴት ያላቸው ሰዎች እየተረሱ መምጣታቸውን በምሬት ገልጸው ይህም ከባድ የሥነ ምግባር ፈተና እንደሚፈጥርና የሰው ልጅ ከአሁን በኋላ በዓለም አቀፍ እርምጃ ላይ በቋሚነት እንደማይቀመጥ አስረድተዋል። በዚህ አውድ ውስጥ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የእርዳታና የልማት ፕሮጀክቶች ለመረዳት በማይችሉ የፖለቲካ ውሳኔዎች በተዛቡ ርዕዮተ ዓለማዊ ራእዮች ሲደናቀፉ፣ ነገር ግን የጦር መሳሪያ ምርትና ጥቅም የማይደናቀፍ መሆኑን መገንዘብ አስፈላጊ ነው ሲሉ መናገራቸውን ቅዱስነታቸው አስታውሰዋል። ግጭቶች ሰዎች ከሚመገቡት በላይ ይመገባሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ እውነታ የአሰራር ጉድለቶችን ብቻ ሳይሆን በፖለቲካዊና በሥነ ምግባራዊ ቅድሚያ የሚሰጣቸው ጉዳዮች ላይ መሠረታዊ አለመመጣጠን መኖሩን ያንጸባርቃል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የውጤቱ አስከፊነት ጉዳቱ ከደረሰባቸው በላይ እንደሚዘልቅ ገልጸው ረሃብ ከሰብአዊ ጉዳይ በላይ ማኅበራዊ ትስስርን እንደሚያበላሽ፣ የግጭት አደጋን እንደሚጨምርና አስገዳጅ ስደትን እንደሚያስፋፋ አስረድተዋል። ከዚህ አንጻር የሰብአዊነት እርምጃ ከዓለም አቀፍ ስርዓት ውጪ እንዳልሆነ አጽንኦት ሰጥተው አንድነትን ለማጠናከር መገለልን ለመቋቋምና ለእያንዳንዱ ሰው እግዚአብሔር የሰጠውን ውስጣዊ ክብር ለመገንዘብ ያለውን የዓለም አቀፍ ማህበረሰብ ኃላፊነት አጉልተው ገልጸዋል። በዚህ መልኩ የዓለም የምግብ ፕሮግራም ከፖለቲካዊ፣ ኢኮኖሚያዊና ቴክኒካዊ ተዋናይነት በላይ የሆነ የዓለም አቀፍ አንድነት ተጨባጭ መግለጫ እንደሆነ ገልጸው ፕሮግራሙ በእርግጥም ብሔራዊ ተቋማት ሲጠፉ፣ የማህበረሰብ አውታር መረቦች ሲበታተኑና ሰብአዊ ቀውሶች ወደማይቀለበስ ውድቀት እንዳይሸጋገሩ ለመከላከል ይረዳል ብለዋል። በዚህ ምክንያት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባለ ብዙ ወገን ትብብር አዲስ ቁርጠኝነት እንደሚያስፈልግ አጽንኦት ሰጥተው የዓለም መንግስታትንና ህዝቦችን ቁርጠኝነታቸውን እንዲያድሱና እንዲያጠናክሩ ረሃብንና ዋና ዋና ምክንያቶቹን ለመዋጋት የሚረዱ ሀብቶችን እንዲጨምሩና እርዳታ ለተቸገሩ ሰዎች እንዳይደርስ የሚያግዱ እንቅፋቶችን እንዲያስወግዱ ጠይቀው እንደዚሁም እንዲህ አይነቱ ድጋፍ ከቤተ ክርስቲያንና ከሲቪል ማህበረሰብ ጋር ያለውን ግንኙነት ማጠናከር እንዳለበት አሳስበው የነዚህ ሁሉ ተዋናዮች አቅም ማስተባበር ረሃብን በመዋጋት ረገድ የጋራ ውጤታችንን ያሳድጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቶሊካዊት ቤተ ክርስቲያን በአብያተ ክርስቲያናት፣ በሀገረ ስብከት፣ በካሪታስ የእርዳታ ድርጅቶችና በሌሎች የእምነት ተቋማት በተመሰረቱ ውጥኖች በኩል ብዙውን ጊዜ ዓለም አቀፍ ተዋናዮች በማይደርሱባቸው አካባቢዎች ተጋላጭ ለሆኑ ሰዎች እንደምትደርስ በመጥቀስ የዓለም የምግብ ፕሮግራምና አጋሮቹ ለእነዚህ ጥረቶች የሚያደርጉትን ድጋፍ እንዲቀጥሉ አበረታተዋል። በዚህ ረገድ የዓለም የምግብ ፕሮግራም ከአደጋ ጊዜ ምላሽ ሥራዎች በዘለለ የረጅም ጊዜ ተነሳሽነቶችን ማለትም ለትምህርት ቤት ልጆች ምግብ በሚሰጡ ፕሮግራሞች ላይ እንዲሠራ መደረጉን አድንቀዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን ከማጠቃለላቸው በፊት በሰጡት ከባድ ማስጠንቀቂያ በአደጋ መከላከል ላይ የኤጀንሲውን ውጤታማነት ብቻ ሳይሆን የዓለም አቀፍ ትብብር ተአማኒነትም ጭምር ነው ብለው ይህም ድርጅቱ አዲስ መንገድ ማመቻቸቱን ያሳያል ብለዋል። ይሁን እንጂ ይህ ከመጠን በላይ ውስብስብ የሆነውን ነገር ለማቅለል አስፈላጊ ለሆኑ ነገሮች ቅድሚያን ለመስጠትና ማንም ሰው እንዳይረሳ ለማድረግ ቁርጥ ውሳኔ እንደሚያስፈልግ ገልጸው በመጨረሻም እግዚአብሔር ጥረታቸውን እንዲባርክላቸው በመጸለይ ሁሉም ሰው የዕለት እንጀራውን አግኝቶ በክብር እንዲኖር በማለት ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቴክኖሎጂ ጓደኝነትን የሚያገለግል እንጂ የሚተካ መሆን የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጋ ዝግጅት ላይ የተሳተፉ የቫቲካን ሠራተኞች ልጆችን ጎብኝተው መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው ልጆች ቴክኖሎጂዎችን በኃላፊነት እንዲጠቀሙ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካንን የበጋ ወቅት ካምፕ ሰኞ ሰኔ 15 2018 ዓመተ ምህረት ጎብኝተው በዚህ ዓመት ፕሮግራም ላይ ከሚሳተፉ ልጆችና ወጣቶች ጋር ተገናኝተው በርካታ ጥያቄዎችን መልሰዋል። ቅዱስነታቸው በትምህርት ዘመን ከተንቀሳቃሽ ስልኮች ጋር ያለውን ግንኙነት የማቆም ፈተናን አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ የቴክኖሎጂን ጥቅሞች ቢቀበሉም እውነተኛ የሰው ልጅ መስተጋብርን መተካት እንደሌለበት አጽንኦት ሰጥተዋል። ቴክኖሎጂ እጅግ ጥሩና ለብዙ ነገሮች ጠቃሚ ሊሆን ይችላል ብለው፣ ሆኖም ግን አብረው በሚሆኑበት እያንዳንዱ ጊዜ ሞባይል ስልክን፣ ስማርት ስልክን ወይም ታብሌትን መያዝ አስፈላጊ አይደለም ብለዋል። ልጆች ግንኙነታቸውን ከመሳሪያዎች ጋር ከመሆን ይልቅ እንደ ሰው ከጓደኞቻቸው ጋር አብረው ጊዜን እንዲያሳልፉ አደራ ብለዋል። ጓደኝነትን በመገንባት አብሮ ጊዜ ማሳለፍ፣ አብሮ መጫወትና ምናልባትም አብሮ ማጥናት በጣም አስፈላጊ ነው ብለው፣ እኛ ሰዎች በመሆናችን ከሌሎች ሰዎች ጋር መገናኘት እጅግ አስፈላጊ ነው ብለዋል። ቤተሰብ አንድ ላይ በሚሆንበት ጊዜ ሁሉም ሰው በየራሱ ስልክ ላይ ከመሆን ይልቅ የቤተሰብ ሕይወትን በማስፋት እንዴት መነጋገር፣ ማውራትና እርስ በርስ መደሰት እንደሚቻል መማር በጣም አስፈላጊ ነው ብለዋል። ቅዱስነታቸው የጸሎትን አስፈላጊነት ሲያስረዱ ልጆች መጽሐፍ ቅዱስንና ጸሎቶችን ከስልኮቻቸው ማግኘት ቢችሉም ነገር ግን እግዚአብሔር ስልኮቻቸውን ከማየት ይልቅ ልባቸውንና ሕይወታቸውን መመልከት ይፈልጋል ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይ ለትልልቅ ልጆች ሲናገሩ ተጠቃሚዎች በርካታ መተግበሪያዎችን ለረጅም ጊዜ እንዲመለከቷቸው ለማድረግ ሆን ተብሎ የተነደፉ መሆናቸውን በማስጠንቀቅ የመተግበሪያው ባለቤቶች በቴክኖሎጂ ላይ ጥገኞች እንድንሆን ለማድረግ እንደሚሞክሩ አስረድተዋል። በተንቀሳቃሽ ስልክ አጠቃቀም ላይ ተግባራዊ ገደቦችን ማስቀመጥ፣ ስልኮችን በቀን ውስጥ ለተወሰኑ ጊዜያት ማስቀመጥና ለውይይትና ለቤተሰብ ግንኙነት ዕድል ማዘጋጀት የመሳሰሉ ተግባራዊ ገደቦችን ማስቀመጥ እንደሚገባ ሐሳባቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ልጆች ግንኙነታቸውን በማዳበር እግዚአብሔርን በጸሎት በመፈለግና ነጻነታቸውን ሊገድቡ የሚችሉ ጥገኝነቶችን በማስወገድ ሰብአዊና መንፈሳዊ ሕይወታቸውን እንዲያዳብሩ አበረታተዋቸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለማድረግ የሚያደርጓቸውን ጉዞዎች መሰረት በማድረግ የጂፒኤስ አሰሳ ስርዓቶች ወደ ተሳሳተ አቅጣጫ ሲመሩ የተመለከቷቸውን በርካታ አጋጣሚዎች አስታውሰው በጣሊያን፣ በሌሎች የአውሮፓ አገሮች፣ በፔሩና በዩናይትድ ስቴትስ ጂፒኤስ ወደ ተሳሳተ መንገድ እንደወሰዳቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በራስ ማሰብን መማርና በሕይወታችን ውስጥ ወዴት እንደምንሄድ የማወቅ ወሳኝ ችሎታን ማዳበር የተሻለ ነው ሲሉ አስረድተው ልጆች ሙሉ በሙሉ በቴክኖሎጂ ላይ ከመመካት ይልቅ እግዚአብሔር የሰጣቸውን ችሎታዎች በሚገባ በሙላት እንዲጠቀሙ አበረታተዋቸዋል። አእምሮዬ የሚሠራ ከሆነ ስልክ አያስፈልገኝም ብለው ዝግጅትና ጥሩ የማመዛዘን ችሎታ ሰዎች ችግሮችን እንዲያልፉና ያልተጠበቁ ችግሮች ሲከሰቱ መፍትሄን ለማግኘት እንደሚረዳቸው አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይቱ መጨረሻ የበጋ ጊዜ ዝግጅት ዋና አሳሽ ተብለው በመሰየም ለአሰሳ የሚያግዙ መሳሪያዎችና የመታሰቢያ ሰሌዳም የቀረበላቸው ሲሆን ልጆቹ አብሯቸው እንዲጸልዩ ጋብዘው ይህንንም ለወላጆቻቸው እንዲነግሩ በማበረታታት ኢየሱስ አብሮን እንዲሆን ስለምንፈልግ ጸሎት ለእኛ በጣም አስፈላጊ ነው ሲሉ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢየሩሳሌም ፓትርያርኮች በጦርነት ጉዳት የደረሰባቸውን የጋዛ ምዕመናንን መጎብኝታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የኢየሩሳሌም የላቲን ስርዓት አምልኮን የምትከተል ካቶሊካዊት ቤተ ክርስቲያን ፓትርያርክ የሆኑት ብፁዕ ካርዲናል ፒየር ባቲስታ ፒዛባላ እና የግሪክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ቴዎፍሎስ ሳልሳዊ በጦርነት ወደ ተዳከመው ጋዛ በመጓዝ ከካህናት፣ ከሃይማኖት ማህበረሰቦች፣ ከአካባቢው የክርስቲያን ቤተሰቦችና በጋዛ ሰርጥ በሰብአዊ ቀውስ ከተጎዱ ሰዎች ጋር መገናኘታቸው ተነግሯል። በእስራኤልና በሐማስ መካከል በተከሰተው ጦርነት ምክንያት ከባድ መከራ ውስጥ የሚገኙትን በሺዎች የሚቆጠሩ ወንዶች፣ ሴቶችና ሕፃናትን ለመጎብኘትና ለማጽናናት የኢየሩሳሌም የላቲን ስርዓት አምልኮን የምትከተል ካቶሊክ ቤተ ክርስቲያን ፓትርያርክ የሆኑት ብፁዕ ካርዲናል ፒየር ባቲስታ ፒዛባላ እና የግሪክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ቴዎፍሎስ ሳልሳዊ ከሰኔ 15 ቀን 2018 ዓ.ም ጀምሮ ወደ ጋዛ በመጓዝ ሐዋርያዊ ጉብኝት የጀመሩ ሲሆን ከሁለቱ ፓትርያርኮች ጋር የማልታ ሉዓላዊ ማኅበር አባል የሆኑት ዶክተር ጆዜፍ ብሎትዝ እና በዓለም ዙሪያ በሚገኙ በርካታ ክልሎች ውስጥ በእርዳታ ሥራዎች የሚንቀሳቀሰው ማልታዘር ኢንተርናሽናል የተሰኘው የማኅበሩ የበጎ አድራጎት ድርጅት ተወካዮች መጓዛቸውም ተገልጿል። ይህንን ሐዋርያዊ ጉብኝት በማስመልከት በወጣው መግለጫ የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ እንደገለጹት ይህ ጉብኝት ቤተሰቦች ከባድ ሰብአዊ ስቃይ፣ ፍርሃት፣ ኪሳራና እርግጠኛ አለመሆን ስሜት ውስጥ በሚገኙበት በአሁኑ ወቅት በመደረጉ የኢየሩሳሌም አብያተ ክርስቲያናት ለአጥቢያ አብያተ ክርስቲያናትና ለመላው የጋዛ ሕዝብ ያላቸውን ሐዋርያዊ አጋርነት ያሳያል ያሉ ሲሆን ከዚህም በተጨማሪ በመከራ በተሰበረ መንፈስ ውስጥ የጸሎትን የማይናወጥ ጠቀሜታ ጎላ አድርጎ ይገልጻል ብለዋል። የብፁዕ ወቅዱስ ፓትርያርክ ቴዎፍሎስ ሳልሳዊና የብፁዕ ካርዲናል ፒዛባላ በአካባቢው መገኘት ኢየሩሳሌም በጦርነት ለቆሰሉት ምዕመናንና ስቃይ ውስጥ ለሚገኙት በሙሉ እንዲሁም በወንጌል ላይ በተመሰረተ የማጽናኛ የምህረትና የጸና የክርስቲያን ምስክርነት አገልግሎት ውስጥ በቅድስት ከተማ የተቀደሰ ጥሪ ውስጥ ለሚገኙ በሙሉ የምታደርገውን ጸሎት የሚያደርስ እንደሆነም ገልጸዋል። ይፋ በወጣው መርሃ ግብር መሰረት ብፁዕ ካርዲናሉና ፓትርያርኩ ከካህናት፣ ከሃይማኖት ማህበረሰቦች፣ ከአካባቢው የክርስቲያን ቤተሰቦችና በጦርነቱ ምክንያት ሰብአዊ ቀውስ ከደረሰባቸው ሰዎች ጋር እንደሚገናኙ የተገለጸ ሲሆን መንፈሳዊ መሪዎቹ በጸሎትና በሐዋርያዊ መገኘት አማካይነት መንፈሳዊ ጥንካሬን፣ መጽናናትንና የታደሰ ተስፋን ለማቅረብ እንደሚፈልጉም ተነግሯል። ከዚህም በተጨማሪ በዚህ ተልእኳቸው አብያተ ክርስቲያናት ለጤና አጠባበቅ፣ ለእርዳታ ጥረቶችና ለሰው ልጅ ክብር ጥበቃ ያላቸውን ቁርጠኝነት ማረጋገጥ እንደሆነም ጭምር ተገልጿል። መንፈሳዊ መሪዎቹ ለቅድስት ቤተሰብ የተሰጠው የላቲን ደብር መግቢያ በር ላይ ሲደርሱ ብፁዕ ካርዲናል ፒዛባላ እና ፓትርያርክ ቴዎፍሎስ ሳልሳዊ በጭብጨባና በታላቅ ደስታ አቀባበል የተደረገላቸው ሲሆን በቁምስናው ካህን በሆኑት አባ ገብርኤል ሮማኔሊ በተመራው ጸሎት እንዲሁም የሰላምታ መርሃ ግብር በኋላ የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ ምዕመናንንና በቤተ ክርስቲያን ዙሪያ የሚኖሩትን ብቻ ሳይሆን የዚህች መከራ የሞላባት ከተማ ነዋሪዎችንም ጭምር ማየታቸው የተሰማቸውን ደስታ ገልጸዋል። ሁኔታው አሁንም ድረስ አስቸጋሪ ሆኖ ቀጥሏል ያሉት ካርዲናሉ፣ ነገር ግን የቤተ ክርስቲያኑ መሪዎች በዚህ ቦታ መገኘት አብያተ ክርስቲያናት ለጋዛ ያላቸውን ትኩረትና ስጋት እንደሚያሳይና ይህም ሁሌ ቅድሚያ የሚሰጠው ጉዳይ መሆኑን አስረድተዋል። ብፁዕ ካርዲናል ፒዛ ባላ ከዚህ ቀደም ታህሳስ 10 ቀን 2018 ዓመተ ምህረት የጋዛን ህዝብ ጎብኝተው እንደነበር የሚታወስ ሲሆን ከሁለት ቀናት በኋላ ታህሳስ 12 ቀን 2018 ዓመተ ምህረት ብርሃነ ልደቱን በማስመልከት በቅድስት ቤተሰብ ደብር መስዋዕተ ቅዳሴን ማሳረጋቸውና በበዓሉ ላይ በስርዓት አምልኮ እጅግ የተነኩ በርካታ ምዕመናንን መገኘታቸውም ይታወሳል። ባለፈው ዓመት ሐምሌ 10 ቀን 2017 ዓመተ ምህረት እስራኤል በቁምስናው ላይ ባደረሰችው ጥቃት 3 ሰዎች መሞታቸውና ሌሎች 11 ሰዎች መቁሰላቸው የሚታወቅ ሲሆን ይህንን ተከትሎ ብፁዕ ካርዲናል ፒዛ ባላ እና ፓትርያርክ ቴዎፍሎስ ሳልሳዊ ለተጎጂ ቤተሰቦች አጋርነታቸውን ለመግለጽና የተፈናቀሉ ነዋሪዎችን ለማግኘት በጋራ ወደ ጋዛ መጓዛቸው ይታወሳል። ይህ ጉብኝት በጦርነት ወቅት የተደረገ በአይነቱ ልዩና የመጀመሪያ የሆነ የአብያተ ክርስቲያናት መሪዎች ጉብኝት ስለነበር ታሪካዊ ተደርጎ ይቆጠር እንደነበር የተገለጸ ሲሆን ሁለቱ አባቶች በዚያም በነበሩበት ወቅት ጦርነቱን እንዲያስቆሙና ለመላው ቅድስት ሀገር የፈውስና የእርቅ መንገድ እንዲያስጀምሩ የዓለም መሪዎችን መማጸናቸው ይታወሳል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።

አስተምሮ የወንጌል አገልግሎቷ ዋና አካል ነው። የወንዶችና የሴቶችን ማህበረሰብ የማይመለከት ምንም ነገር የለም። በፍትህ፣ በነጻነት፣ በልማት፣ በህዝቦች መካከል ያለው ግንኙነት፣ ሰላም ላይ ያሉ ሁኔታዎችና ችግሮች ለወንጌል መስበክ እንግዳ አይደሉም። በወንጌልና በሰው ተጨባጭ ግላዊና ማህበራዊ ህይወት ጉልህ ሚና አላቸው። በስብከተ ወንጌልና የሰዎችን ደረጃ ከፍ ለማድረግ በመስራት ረገድ እና መካከል ጥልቅ ግንኙነት አለ። እነዚህም የአንትሮፖሎጂካዊ ወይም ስነ ሰብዕ ስርዓት ትስስርን ያካትታሉ። ምክንያቱም ወንጌል የሚሰበከው ሰው ረቂቅ አካል ስለሆነ ሳይሆን ለማህበራዊና ኢኮኖሚያዊ ጥያቄዎች የተጋለጠ በመሆኑ ነው። እንዲሁም አንድ ሰው የፍጥረትን እቅድ ከማዳን እቅድ ማላቀቅ ስለማይችል በስነ መለኮት ቅደም ተከተል ውስጥ አገናኞችን ያካትታሉ። የኋለኛው እቅድ የፍትህ መጓደልን ለመዋጋትና ወደ ነበረበት ለመመለስ በጣም ተጨባጭ ሁኔታዎችን ይነካል። እነሱም የበጎ አድራጎት ስርዓት የሆነውን የወንጌል ስርዓት አገናኞችን ያካትታል። እንዴት አንድ ሰው በፍትህና በሰላም እውነተኛውን የሰው ልጅ እድገት ሳያሳድግ አዲሱን ትእዛዝ እንዴት ማወጅ ይችላል? የቤተ ክርስቲያን ማኅበራዊ አስተምሮ ራሱ ትክክለኛ የወንጌል መሣሪያ ነው። ዮሐንስ ጳውሎስ ዳግማዊ ቼንቴስሙስ አኑስ በሚል አርዕስት በጻፉት ጳጳሳዊ መልእክት እንደ አውሮፓውያኑ የቀን አቆጣጠር በ1991 ላይ የተወሰደ ነው። አንቀጽ 54 ላይ እንደተገለጸው የተወለደው ሁል ጊዜ በአዲስ የወንጌል መልእክትና በማኅበራዊ ሕይወት ግንኙነት ነው። በዚህ መንገድ በመረዳት ይህ ማኅበራዊ አስተምሮ ቤተ ክርስቲያን የቃሉን አገልግሎትና የነቢይነት ሚናዋን የምትፈጽምበት ልዩ መንገድ ነው። በእርግጥም ማስተማርና ማኅበራዊ አስተምሮዋን ማስፋፋት የቤተ ክርስቲያንን የወንጌል ተልእኮ የሚመለከትና የክርስቲያናዊ መልእክት ወሳኝ አካል ነው። ምክንያቱም ይህ ትምህርት፣ ይህ መልእክት ስለ ክርስቶስ አዳኝነት በሚመሰክርበት አውድ ውስጥ፣ ለፍትህ በኅብረተሰቡ ሕይወት ውስጥ የሚያስከትለውን ቀጥተኛ መዘዝ የሚያመለክትና የዕለት ተዕለት ሥራን እና ትግልን ስለሚመለከት ነው። ይህ የህዳግ ፍላጎት ወይም ትርፍ ተግባር አይደለም፣ ወይም በቤተ ክርስቲያኗ ተልእኮ ላይ የታሰረ ይልቁንም የቤተ ክርስቲያን የአገልግሎት እምብርት ነው። በማኅበራዊ አስተምሮዋ ቤተ ክርስቲያን እግዚአብሔርንና የማዳን ምስጢሩን በክርስቶስ ትናገራለች ለሰው ልጆች ሁሉ፣ ስለዚህም ሰውን ለራሱ ይገልጣል። ይህ ከአዋጅ ብቻ ሳይሆን ከመመስከርም የመነጨ አገልግሎት ነው። ቤተ ክርስቲያን በኅብረተሰብ ውስጥ ላለው ለእያንዳንዱ ሕይወት ዘርፍ ኃላፊነት አትወስድም። ነገር ግን የእሷ በሆነው ብቃት ትናገራለች። ይህም ቤዛ ወይም አዳኝ የሆነውን ክርስቶስን ማወጅ ነው። ክርስቶስ ለቤተ ክርስቲያን በፖለቲካዊ ጉዳዮች ውስጥ ተልእኮ አላስረከበም። ኢኮኖሚያዊ ወይም ማኅበራዊ ቅደም ተከተል የሰጣት ዓላማ ሃይማኖታዊ ነበር። ነገር ግን ይህ ሃይማኖታዊ ተልእኮ በእግዚአብሔር ሕግ መሠረት የሰውን ማኅበረሰብ ለመመስረትና ለማዋሃድ የቁርጠኝነት የመመሪያና የብርታት ምንጭ ሊሆን ይችላል። ይህ ማለት ቤተ ክርስቲያን በማኅበራዊ አስተምሮ በቴክኒካዊ ጥያቄዎች ውስጥ ጣልቃ ትገባለች ማለት አይደለም፣ ወይም የማኅበራዊ ድርጅቶች ሥነ ሥርዓቶች ወይም ሞዴሎችን አታቀርብም። ይህ በክርስቶስ የተሰጣት ተልእኮ አካል አይደለም። የቤተ ክርስቲያን ብቃት ከወንጌል የመነጨ ነው። ሰውን ነጻ ከሚያወጣው መልእክት በእግዚአብሔር ልጅ የተነገረውንና የተመሰከረለት መልእክት ሰውን ፈጠረ ማለት ነው። የቤተ ክርስቲያን መብቶችና ግዴታዎች። በማኅበራዊ አስተምሮዋ ቤተ ክርስቲያን ዓላማዋ ሰውን በማዳን መንገድ ላይ መርዳት ነው። ይህም ደግሞ ይህ ዋናና ብቸኛው ዓላማው ነው። የሌሎችን ኃላፊነት ለመንጠቅ ወይም ለመውረር ወይም የራሷን ችላ ለማለት ያሰበ አይደለም፣ ወይም ለተልእኮዋ እንግዳ የሆነ ዓላማዎችን ለመከተል ምንም አይነት ሐሳብ የለም። ይህ ተልእኮ ለቤተ ክርስቲያን መብት አጠቃላይ ቅርጽን ለመስጠትና በተመሳሳይ ጊዜ የራሷን ማኅበራዊ አስተምሮ ለማዳበርና በተሰጣት ኃላፊነትና ተግባር አማካይነት ማኅበረሰቡንና ማኅበረሰባዊ አወቃቀሮችን ተጽዕኖ የማድረግ ግዴታዋ ነው። ቤተ ክርስቲያን ለሰው ልጅ አስተማሪ፣ የእምነት እውነት አስተማሪ የመሆን መብት አላት። እውነት ዶግማ ብቻ ሳይሆን ምንጫቸው በሰው ተፈጥሮና በወንጌል ውስጥ የሚገኝ የሥነ ምግባርም ጭምር ይዘት ያለው ነው። የወንጌል ቃል በእውነት መስማት ብቻ ሳይሆን መከበርና መተግበርም አለበት። የማቴዎስ ወንጌል ምዕራፍ 7 ቁጥር 24፣ የሉቃስ ወንጌል ምዕራፍ 6 ቁጥር 46-47፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 21 አልፎም ከ23-24፣ ያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ እንደተገለጸው
በባህሪ ውስጥ ያለ ወጥነት አንድ ሰው በእውነት የሚያምንና ከቤተ ክርስቲያን ጋር በተያያዙ ወይም በመንፈሳዊ ነገሮች ላይ ብቻ የተገደበ ሳይሆን ወንዶችና ሴቶችን በጠቅላላ የህይወት ልምዳቸውና

በሁሉም ኃላፊነቶች አውድ ውስጥ የሚያሳትፍ ነው። ምንም እንኳን እነዚህ ኃላፊነቶች ዓለማዊ ቢሆኑም ርዕሰ ጉዳያቸው ሰው ሆኖ ይቀየራል ማለት ነው። እግዚአብሔር የጠራው የሰው ልጅ በቤተ ክርስቲያን አማካኝነት በሱ የማዳን ስጦታ ውስጥ እንዲሳተፍ ነው። ወንዶችም ሆኑ ሴቶች ለደህንነት ስጦታ ምላሽ መስጠት ያለባቸው በከፊል ረቂቅ ወይም በቃላት ብቻ ሳይሆን በሕይወታቸው በሙሉ ሕይወትን በሚገልጽ ግንኙነት ሁሉ በማንኛውም ነገር ችላ እንዳይሉ፣ እርኩስና ዓለማዊ የሆኑ ነገሮችን እንዲተዉ፣ ለደህንነት የማይጠቅም ወይም እንግዳ የሆነውን ነገር ለመጣል ነው። በዚያ ምክንያት የቤተ ክርስቲያን ማኅበራዊ አስተምሮ ለእሷ ልዩ ዕድል አይደለም፣ ወይም መዘበራረቅ ምቾት ወይም ጣልቃ ገብነትም አይደለም። በማኅበረሰቡ አውድ ውስጥ ወንጌልን መስበክ የወንጌልን ነጻ ያወጣውን ቃል በተወሳሰበ ዓለም ውስጥ ማስተጋባት መብቷ ነው። ምርት፣ ጉልበት፣ ንግድ፣ ፋይናንስ፣ ንግድ፣ ፖለቲካ፣ ሕግ፣ ባህል፣ ማኅበራዊ ግንኙነት ወንዶችና ሴቶች የሚኖሩበት ዘርፍ ነውና ቤተ ክርስቲያን በዚህ ምክንያት ማኅበራዊ አስተምሮን ታቀርባለች።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 16 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

0: ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ሰኔ 16 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰዎች ይልቅ ግጭቶች እያደጉ እንደሚገኙ መናገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ቴክኖሎጂ ጓደኝነትን የሚያገለግል እንጂ የሚተካ መሆን የለበትም ሲሉ ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። የኢየሩሳሌም ፓትርያርኮች በጦርነት ጉዳት የደረሰባቸውን የጋዛ ምዕመናንን መጎብኝታቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰዎች ይልቅ ግጭቶች እያደጉ እንደሚገኙ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም በሚገኘው የተባበሩት መንግሥታት ድርጅት ጠቅላይ ጽሕፈት ቤት የዓለም የምግብ ፕሮግራም ዋና መስሪያ ቤትን ጎብኝተዋል። ቅዱስነታቸው በጉብኝታቸው ወቅት ባስተላለፉት መልእክት ምግብ፣ ውሃና የጤና አጠባበቅ ለፖለቲካ ፍላጎቶች ተገዥ መሆን እንደማይችሉ ገልጸው አገራት ከአዲሱ የባለብዙ ወገናዊነት ጋር ተባብረው እንዲሰሩ ጥሪ አቅርበዋል። ረሃብንና የተመጣጠነ ምግብ እጥረትን የመጋፈጥ አጣዳፊ ተግባርን በጋራ እናከናውናለን፣ እንዲሁም እነሱን የሚደግፉትን መሠረታዊ መዋቅራዊ ምክንያቶችን እንፈታለን። ይህንን ተግባር በብቃት ለመወጣት ከፊታችን ያሉትን ተግዳሮቶች መሠረታዊ መንስኤዎቻቸውንና ወደ ዘላቂ መፍትሄዎች የሚወስዱትን መንገዶች መመርመር አለብን ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ይህንን የተናገሩት ሰኞ ሰኔ 15 2018 ዓመተ ምህረት በሮም ለሚገኘው የተባበሩት መንግስታት የዓለም የምግብ ፕሮግራም ሥራ አስፈጻሚ ቦርድ ባደረጉት ንግግር ሲሆን በሰጡት አስተያየትም እንደ ውሃ፣ ምግብና የጤና አጠባበቅ ያሉ መሠረታዊ ፍላጎቶች ለጂኦፖለቲካዊ ፍላጎቶች ተገዥ መሆን እንደማይችሉ አጽንኦት ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በግጭቶችና በተፈጥሮ አደጋዎች መካከል የምግብ እርዳታ ለተጎዱ በማቅረብ የወንድማማችነት መንፈስ ለማጎልበት ካቶሊካዊት ቤተ ክርስቲያን ካላት ተልእኮ ጋር በእጅጉ የሚስማማ መሆኑን አስታውሰዋል። ዛሬ ቀውሶች ከተለዩ ክስተቶች ወደ ዘላቂ ሁኔታዎች በመሸጋገር በረጅም ጊዜ ግጭቶች፣ ስር በሰደደ የምግብ ዋስትና ማጣት፣ በኢኮኖሚ ተለዋዋጭነትና እየጨመረ በሚሄደው የአየር ንብረት ተጋላጭነት ተለይተው ይታወቃሉ ብለዋል። ይህ እውነታ ምን አይነት ስሌት የዓለም አቀፍ ስርዓትን እንደገና ማባዛትና አንዳንድ ጊዜም እነዚህን ሁኔታዎች መደበኛ ማድረግ ይችላል የሚለውን መሠረታዊ ጥያቄ እንደሚያስነሳ ገልጸው ጉዳዩ ከአሁን በኋላ ጣልቃ መግባት በሚቻልበት መንገድ ላይ ብቻ የተወሰነ ሳይሆን ስርዓቱ ሳያቋርጥ መስተካከል የሚገባውን ችግር ለምን መልሶ እንደሚያመጣ ለመረዳት የሚያግዝ ነው ብለዋል። ዓለም አቀፉ ስርዓት ከጊዜ ወደ ጊዜ እየተወሳሰበ መምጣቱ በከፊል ከባለብዙ ወገን ስርዓት ቀውስ የመነጨ መሆኑን በሐዘን ገልጸው በእነዚህ ጉዳዮችና በብዙ ወገን ትብብር መካከል ያለውን የጠበቀ ግንኙነት ችላ በማለት መንግስታት ሀብታቸውን ለብሔራዊ ደህንነት፣ ለኢኮኖሚ እድገትና ለአገር ውስጥ መረጋጋት እያከፋፈሉ መሆናቸውን አስረድተዋል። በአንድ በኩል የሰብአዊነት እርምጃ ለተቸገሩ ሰዎች እርዳታን ሊያዘገዩ በሚችሉ የቢሮክራሲ ሂደቶች ውስጥ የሚገኝ መሆኑን፣ በሌላ በኩል ደግሞ ምግብን ጨምሮ አስፈላጊ የሆኑ መሠረታዊ ቁሳቁሶች ተደራሽነት ብዙውን ጊዜ በኢኮኖሚያዊ ወይም በስትራቴጂካዊ ጉዳዮች ተጽዕኖ የሚደረግበት መሆኑን ተናግረዋል። በአደጋው ምክንያት ሊለካ የማይችል እሴት ያላቸው ሰዎች እየተረሱ መምጣታቸውን በምሬት ገልጸው ይህም ከባድ የሥነ ምግባር ፈተና እንደሚፈጥርና የሰው ልጅ ከአሁን በኋላ በዓለም አቀፍ እርምጃ ላይ በቋሚነት እንደማይቀመጥ አስረድተዋል። በዚህ አውድ ውስጥ ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የእርዳታና የልማት ፕሮጀክቶች ለመረዳት በማይችሉ የፖለቲካ ውሳኔዎች በተዛቡ ርዕዮተ ዓለማዊ ራዕዮች ሲደናቀፉ፣ ነገር ግን የጦር መሳሪያ ምርትና ጥቅም የማይደናቀፍ መሆኑን መገንዘብ አስፈላጊ ነው ሲሉ መናገራቸውን ቅዱስነታቸው አስታውሰዋል። ግጭቶች ሰዎች ከሚመገቡት በላይ ይመገባሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ እውነታ የአሰራር ጉድለቶችን ብቻ ሳይሆን በፖለቲካዊና በሥነ ምግባራዊ ቅድሚያ የሚሰጣቸው ጉዳዮች ላይ መሠረታዊ አለመመጣጠን መኖሩን ያንጸባርቃል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የውጤቱ አስከፊነት ጉዳቱ ከደረሰባቸው በላይ እንደሚዘልቅ ገልጸው ረሃብ ከሰብአዊ ጉዳይ በላይ ማኅበራዊ ትስስርን እንደሚያበላሽ፣ የግጭት አደጋን እንደሚጨምርና አስገዳጅ ስደትን እንደሚያስፋፋ አስረድተዋል። ከዚህ አንጻር የሰብአዊነት እርምጃ ከዓለም አቀፍ ስርዓት ውጪ እንዳልሆነ አጽንኦት ሰጥተው አንድነትን ለማጠናከር መገለልን ለመቋቋምና ለእያንዳንዱ ሰው እግዚአብሔር የሰጠውን ውስጣዊ ክብር ለመገንዘብ ያለውን የዓለም አቀፍ ማህበረሰብ ኃላፊነት አጉልተው ገልጸዋል። በዚህ መልኩ የዓለም የምግብ ፕሮግራም ከፖለቲካዊ፣ ኢኮኖሚያዊና ቴክኒካዊ ተዋናይነት በላይ የሆነ የዓለም አቀፍ አንድነት ተጨባጭ መግለጫ እንደሆነ ገልጸው ፕሮግራሙ በእርግጥም ብሔራዊ ተቋማት ሲጠፉ፣ የማህበረሰብ አውታረ መረቦች ሲበታተኑና ሰብአዊ ቀውሶች ወደማይቀለበስ ውድቀት እንዳይሸጋገሩ ለመከላከል ይረዳል ብለዋል። በዚህ ምክንያት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባለ ብዙ ወገን ትብብር አዲስ ቁርጠኝነት እንደሚያስፈልግ አጽንኦት ሰጥተው የዓለም መንግስታትንና ህዝቦችን ቁርጠኝነታቸውን እንዲያድሱና እንዲያጠናክሩ፣ ረሃብንና ዋና ዋና ምክንያቶቹን ለመዋጋት የሚረዱ ሀብቶችን እንዲጨምሩና እርዳታ ለተቸገሩ ሰዎች እንዳይደርስ የሚያግዱ እንቅፋቶችን እንዲያስወግዱ ጠይቀው፣ እንደዚሁም እንዲህ አይነቱ ድጋፍ ከቤተ ክርስቲያንና ከሲቪል ማህበረሰብ ጋር ያለውን ግንኙነት ማጠናከር እንዳለበት አሳስበው የእነዚህ ሁሉ ተዋናዮች አቅም ማስተባበር ረሃብን በመዋጋት ረገድ የጋራ ውጤታችንን ያሳድጋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቶሊካዊት ቤተ ክርስቲያን በአብያተ ክርስቲያናት፣ በሀገረ ስብከት፣ በካሪታስ የእርዳታ ድርጅቶችና በሌሎች የእምነት ተቋማት በተመሠረቱ ውጥኖች በኩል ብዙውን ጊዜ ዓለም አቀፍ ተዋናዮች በማይደርሱባቸው አካባቢዎች ተጋላጭ ለሆኑ ሰዎች እንደምትደርስ በመጥቀስ የዓለም የምግብ ፕሮግራምና አጋሮቹ ለእነዚህ ጥረቶች የሚያደርጉትን ድጋፍ እንዲቀጥሉ አበረታተዋል። በዚህ ረገድ የዓለም የምግብ ፕሮግራም ከአደጋ ጊዜ ምላሽ ሥራዎች በዘለለ የረጅም ጊዜ ተነሳሽነቶችን ማለትም ለትምህርት ቤት ልጆች ምግብ በሚሰጡ ፕሮግራሞች ላይ እንዲሠራ መደረጉን አድንቀዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን ከማጠቃለላቸው በፊት በሰጡት ከባድ ማስጠንቀቂያ በአደጋ መከላከል ላይ የኤጀንሲውን ውጤታማነት ብቻ ሳይሆን የዓለም አቀፍ ትብብር ተአማኒነትም ጭምር ነው ብለው፣ ይህም ድርጅቱ አዲስ መንገድ ማመቻቸቱን ያሳያል ብለዋል። ይሁን እንጂ ይህ ከመጠን በላይ ውስብስብ የሆነውን ነገር ለማቅለል አስፈላጊ ለሆኑ ነገሮች ቅድሚያን ለመስጠትና ማንም ሰው እንዳይረሳ ለማድረግ ቁርጥ ውሳኔ እንደሚያስፈልግ ገልጸው፣ በመጨረሻም እግዚአብሔር ጥረታቸውን እንዲባርክላቸው በመጸለይ ሁሉም ሰው የዕለት እንጀራውን አግኝቶ በክብር እንዲኖር በማለት ጸሎታቸውን አቅርበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቴክኖሎጂ ጓደኝነትን የሚያገለግል እንጂ የሚተካ መሆን የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጋ ዝግጅት ላይ የተሳተፉ የቫቲካን ሠራተኞች ልጆችን ጎብኝተው መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው ልጆች ቴክኖሎጂዎችን በኃላፊነት እንዲጠቀሙ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካንን የበጋ ወቅት ካምፕ ሰኞ ሰኔ 15 2018 ዓመተ ምህረት ጎብኝተው በዚህ ዓመት ፕሮግራም ላይ ከሚሳተፉ ልጆችና ወጣቶች ጋር ተገናኝተው በርካታ ጥያቄዎችን መልሰዋል። ቅዱስነታቸው በትምህርት ዘመን ከተንቀሳቃሽ ስልኮች ጋር ያለውን ግንኙነት የማቆም ፈተናን አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ የቴክኖሎጂን ጥቅሞች ቢቀበሉም እውነተኛ የሰው ልጅ መስተጋብርን መተካት እንደሌለበት አጽንኦት ሰጥተዋል። ቴክኖሎጂ እጅግ ጥሩና ለብዙ ነገሮች ጠቃሚ ሊሆን ይችላል ብለው፣ ሆኖም ግን አብረው በሚሆኑበት እያንዳንዱ ጊዜ ሞባይል ስልክን፣ ስማርት ስልክን ወይም ታብሌትን መያዝ አስፈላጊ አይደለም ብለዋል። ልጆች ግንኙነታቸውን ከመሳሪያዎች ጋር ከመሆን ይልቅ እንደ ሰው ከጓደኞቻቸው ጋር አብረው ጊዜን እንዲያሳልፉ አደራ ብለዋል። ጓደኝነትን በመገንባት አብሮ ጊዜ ማሳለፍ፣ አብሮ መጫወትና ምናልባትም አብሮ ማጥናት በጣም አስፈላጊ ነው ብለው፣ እኛ ሰዎች በመሆናችን ከሌሎች ሰዎች ጋር መገናኘት እጅግ አስፈላጊ ነው ብለዋል። ቤተሰብ አንድ ላይ በሚሆንበት ጊዜ ሁሉም ሰው በየራሱ ስልክ ላይ ከመሆን ይልቅ የቤተሰብ ሕይወትን በማስፋት እንዴት መነጋገር፣ ማውራትና እርስ በርስ መደሰት እንደሚቻል መማር በጣም አስፈላጊ ነው ብለዋል። ቅዱስነታቸው የጸሎትን አስፈላጊነት ሲያስረዱ ልጆች መጽሐፍ ቅዱስንና ጸሎቶችን ከስልኮቻቸው ማግኘት ቢችሉም፣ ነገር ግን እግዚአብሔር ስልኮቻቸውን ከማየት ይልቅ ልባቸውንና ሕይወታቸውን መመልከት ይፈልጋል ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይ ለትልልቅ ልጆች ሲናገሩ ተጠቃሚዎች በርካታ መተግበሪያዎችን ለረጅም ጊዜ እንዲመለከቷቸው ለማድረግ ሆን ተብሎ የተነደፉ መሆናቸውን በማስጠንቀቅ የመተግበሪያው ባለቤቶች በቴክኖሎጂ ላይ ጥገኞች እንድንሆን ለማድረግ እንደሚሞክሩ አስረድተዋል። በተንቀሳቃሽ ስልክ አጠቃቀም ላይ ተግባራዊ ገደቦችን ማስቀመጥ፣ ስልኮችን በቀን ውስጥ ለተወሰኑ ጊዜያት ማስቀመጥና ለውይይትና ለቤተሰብ ግንኙነት ዕድል ማዘጋጀት የመሳሰሉ ተግባራዊ ገደቦችን ማስቀመጥ እንደሚገባ ሐሳባቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ልጆች ግንኙነታቸውን በማዳበር እግዚአብሔርን በጸሎት በመፈለግና ነጻነታቸውን ሊገድቡ የሚችሉ ጥገኝነቶችን በማስወገድ ሰብአዊና መንፈሳዊ ሕይወታቸውን እንዲያዳብሩ አበረታተዋቸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለማድረግ የሚያደርጓቸውን ጉዞዎች መሠረት በማድረግ የጂፒኤስ አሰሳ ስርዓቶች ወደ ተሳሳተ አቅጣጫ ሲመሩ የተመለከቷቸውን በርካታ አጋጣሚዎች አስታውሰው በጣሊያን፣ በሌሎች የአውሮፓ አገሮች፣ በፔሩና በዩናይትድ ስቴትስ ጂፒኤስ ወደ ተሳሳተ መንገድ እንደወሰዳቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በራስ ማሰብን መማርና በሕይወታችን ውስጥ ወዴት እንደምንሄድ የማወቅ ወሳኝ ችሎታን ማዳበር የተሻለ ነው ሲሉ አስረድተው ልጆች ሙሉ በሙሉ በቴክኖሎጂ ላይ ከመመካት ይልቅ እግዚአብሔር የሰጣቸውን ችሎታዎች በሚገባ በሙላት እንዲጠቀሙ አበረታተዋቸዋል። አእምሮዬ የሚሰራ ከሆነ ስልክ አያስፈልገኝም ብለው ዝግጅትና ጥሩ የማመዛዘን ችሎታ ሰዎች ችግሮችን እንዲያልፉና ያልተጠበቁ ችግሮች ሲከሰቱ መፍትሄን ለማግኘት እንደሚረዳቸው አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውይይቱ መጨረሻ የበጋ ጊዜ ዝግጅት ዋና አሳሽ ተብለው በመሰየም ለአሰሳ የሚያግዙ መሳሪያዎችና የመታሰቢያ ሰሌዳም የቀረበላቸው ሲሆን ልጆቹ አብሯቸው እንዲጸልዩ ጋብዘው ይህንንም ለወላጆቻቸው እንዲነግሩ በማበረታታት ኢየሱስ አብሮን እንዲሆን ስለምንፈልግ ጸሎት ለእኛ በጣም አስፈላጊ ነው ሲሉ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢየሩሳሌም ፓትርያርኮች በጦርነት ጉዳት የደረሰባቸውን የጋዛ ምዕመናንን መጎብኝታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የኢየሩሳሌም የላቲን ስርዓት አምልኮን የምትከተል ካቶሊካዊት ቤተ ክርስቲያን ፓትርያርክ የሆኑት ብፁዕ ካርዲናል ፒየር ባቲስታ ፒዛባላ እና የግሪክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ቴዎፍሎስ ሳልሳዊ በጦርነት ወደ ተዳከመው ጋዛ በመጓዝ ከካህናት፣ ከሃይማኖት ማህበረሰቦች፣ ከአካባቢው የክርስቲያን ቤተሰቦችና በጋዛ ሰርጥ በሰብአዊ ቀውስ ከተጎዱ ሰዎች ጋር መገናኘታቸው ተነግሯል። በእስራኤልና በሐማስ መካከል በተከሰተው ጦርነት ምክንያት ከባድ መከራ ውስጥ የሚገኙትን በሺዎች የሚቆጠሩ ወንዶች፣ ሴቶችና ሕፃናትን ለመጎብኘትና ለማጽናናት የኢየሩሳሌም የላቲን ስርዓት አምልኮን የምትከተል ካቶሊክ ቤተ ክርስቲያን ፓትርያርክ የሆኑት ብፁዕ ካርዲናል ፒየር ባቲስታ ፒዛባላ እና የግሪክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ቴዎፍሎስ ሳልሳዊ ከሰኔ 15 ቀን 2018 ዓመተ ምህረት ጀምሮ ወደ ጋዛ በመጓዝ ሐዋርያዊ ጉብኝት የጀመሩ ሲሆን ከሁለቱ ፓትርያርኮች ጋር የማልታ ሉዓላዊ ማህበር አባል የሆኑት ዶክተር ጆዜፍ ብሎትዝና በዓለም ዙሪያ በሚገኙ በርካታ ክልሎች ውስጥ በእርዳታ ስራዎች የሚንቀሳቀሰው ማልታዘር ኢንተርናሽናል የተሰኘው የማህበሩ የበጎ አድራጎት ድርጅት ተወካዮች መጓዛቸውም ተገልጿል። ይህንን ሐዋርያዊ ጉብኝት በማስመልከት በወጣው መግለጫ የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ እንደገለጹት ይህ ጉብኝት ቤተሰቦች ከባድ ሰብአዊ ስቃይ፣ ፍርሃት፣ ኪሳራና እርግጠኛ አለመሆን ስሜት ውስጥ በሚገኙበት በአሁኑ ወቅት በመደረጉ የኢየሩሳሌም አብያተ ክርስቲያናት ለአጥቢያ አብያተ ክርስቲያናትና ለመላው የጋዛ ሕዝብ ያላቸውን ሐዋርያዊ አጋርነት ያሳያል ያሉ ሲሆን ከዚህም በተጨማሪ በመከራ በተሰበረ መንፈስ ውስጥ የጸሎትን የማይናወጥ ጠቀሜታ ጎላ አድርጎ ይገልጻል ብለዋል። የብፁዕ ወቅዱስ ፓትርያርክ ቴዎፍሎስ ሳልሳዊና የብፁዕ ካርዲናል ፒዛባላ በአካባቢው መገኘት ኢየሩሳሌም በጦርነት ለቆሰሉት ምዕመናንና ስቃይ ውስጥ ለሚገኙት በሙሉ እንዲሁም በወንጌል ላይ በተመሰረተ የማጽናኛ የምህረትና የጸና የክርስቲያን ምስክርነት አገልግሎት ውስጥ በቅድስት ከተማ የተቀደሰ ጥሪ ውስጥ ለሚገኙ በሙሉ የምታደርገውን ጸሎት የሚያደርስ እንደሆነም ገልጸዋል። ይፋ በወጣው መርሃ ግብር መሰረት ብፁዕ ካርዲናሉና ፓትርያርኩ ከካህናት፣ ከሃይማኖት ማህበረሰቦች፣ ከአካባቢው የክርስቲያን ቤተሰቦችና በጦርነቱ ምክንያት ሰብአዊ ቀውስ ከደረሰባቸው ሰዎች ጋር እንደሚገናኙ የተገለጸ ሲሆን መንፈሳዊ መሪዎቹ በጸሎትና በሐዋርያዊ መገኘት አማካይነት መንፈሳዊ ጥንካሬን፣ መጽናናትንና የታደሰ ተስፋን ለማቅረብ እንደሚፈልጉም ተነግሯል። ከዚህም በተጨማሪ በዚህ ተልእኳቸው አብያተ ክርስቲያናት ለጤና አጠባበቅ፣ ለእርዳታ ጥረቶችና ለሰው ልጅ ክብር ጥበቃ ያላቸውን ቁርጠኝነት ማረጋገጥ እንደሆነም ጭምር ተገልጿል። መንፈሳዊ መሪዎቹ ለቅድስት ቤተሰብ የተሰጠው የላቲን ደብር መግቢያ በር ላይ ሲደርሱ ብፁዕ ካርዲናል ፒዛባላ እና ፓትርያርክ ቴዎፍሎስ ሳልሳዊ በጭብጨባና በታላቅ ደስታ አቀባበል የተደረገላቸው ሲሆን በቁምስናው ካህን በሆኑት አባ ገብርኤል ሮማኔሊ በተመራው ጸሎት እንዲሁም የሰላምታ መርሃ ግብር በኋላ የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ ምዕመናንንና በቤተ ክርስቲያን ዙሪያ የሚኖሩትን ብቻ ሳይሆን የዚህች መከራ የሞላባት ከተማ ነዋሪዎችንም ጭምር ማየታቸው የተሰማቸውን ደስታ ገልጸዋል። ሁኔታው አሁንም ድረስ አስቸጋሪ ሆኖ ቀጥሏል ያሉት ካርዲናሉ፣ ነገር ግን የቤተ ክርስቲያኑ መሪዎች በዚህ ቦታ መገኘት አብያተ ክርስቲያናት ለጋዛ ያላቸውን ትኩረትና ስጋት እንደሚያሳይና ይህም ሁሌ ቅድሚያ የሚሰጠው ጉዳይ መሆኑን አስረድተዋል። ብፁዕ ካርዲናል ፒዛባላ ከዚህ ቀደም ታኅሳስ 10 ቀን 2018 ዓመተ ምህረት የጋዛን ህዝብ ጎብኝተው እንደነበር የሚታወስ ሲሆን ከሁለት ቀናት በኋላ ታኅሳስ 12 ቀን 2018 ዓመተ ምህረት ብርሃነ ልደቱን በማስመልከት በቅድስት ቤተሰብ ደብር መስዋዕተ ቅዳሴን ማሳረጋቸውና በበዓሉ ላይ በስርዓት አምልኮ እጅግ የተነኩ በርካታ ምዕመናንን መገኘታቸውም ይታወሳል። ባለፈው ዓመት ሐምሌ 10 ቀን 2017 ዓመተ ምህረት እስራኤል በቁምስናው ላይ ባደረሰችው ጥቃት 3 ሰዎች መሞታቸውና ሌሎች 11 ሰዎች መቁሰላቸው የሚታወቅ ሲሆን ይህንን ተከትሎ ብፁዕ ካርዲናል ፒዛባላ እና ፓትርያርክ ቴዎፍሎስ ሳልሳዊ ለተጎጂ ቤተሰቦች አጋርነታቸውን ለመግለጽና የተፈናቀሉ ነዋሪዎችን ለማግኘት በጋራ ወደ ጋዛ መጓዛቸው ይታወሳል። ይህ ጉብኝት በጦርነት ወቅት የተደረገ በአይነቱ ልዩና የመጀመሪያ የሆነ የአብያተ ክርስቲያናት መሪዎች ጉብኝት ስለነበር ታሪካዊ ተደርጎ ይቆጠር እንደነበር የተገለጸ ሲሆን ሁለቱ አባቶች በዚያም በነበሩበት ወቅት ጦርነቱን እንዲያስቆሙና ለመላው ቅድስት ሀገር የፈውስና የእርቅ መንገድ እንዲያስጀምሩ የዓለም መሪዎችን መማጸናቸው ይታወሳል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።

ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት በምናቀርብላችሁ ሳምንታዊ ዝግጅት ስብከተ ወንጌልና የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አብይ አርዕስት ማህበራዊ አስተምሮ የወንጌል ስርጭትና ሰውን ማስተዋወቅ በሚል ንዑስ አርዕስት የቀረበ አንድ አስተምሮ ለእናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራት ወልደ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የማህበራዊ አስተምሮ የወንጌል ስርጭትና ሰውን ማስተዋወቅ የቤተ ክርስቲያኗ ማህበራዊ አስተምሮ የወንጌል አገልግሎቷ ዋና አካል ነው። የወንዶችና የሴቶችን ማህበረሰብ የማይመለከት ምንም ነገር የለም። በፍትህ፣ በነጻነት፣ በልማት፣ በህዝቦች መካከል ያለው ግንኙነት፣ ሰላም ላይ ያሉ ሁኔታዎችና ችግሮች ለወንጌል መስበክ እንግዳ አይደሉም። በወንጌልና በሰው ተጨባጭ ግላዊና ማህበራዊ ህይወት ጉልህ ሚና አላቸው። በስብከተ ወንጌልና የሰዎችን ደረጃ ከፍ ለማድረግ በመስራት ረገድ እና መካከል ጥልቅ ግንኙነት አለ። እነዚህም የአንትሮፖሎጂካዊ ወይም ስነሰብህ ስርዓት ትስስርን ያካትታሉ። ምክንያቱም ወንጌል የሚሰበከው ሰው ረቂቅ አካል ስለሆነ ሳይሆን ለማኅበራዊና ኢኮኖሚያዊ ጥያቄዎች የተጋለጠ በመሆኑ ነው። እንዲሁም አንድ ሰው የፍጥረትን እቅድ ከማዳን እቅድ ማላቀቅ ስለማይችል በስነ መለኮት ቅደም ተከተል ውስጥ አገናኞችን ያካትታሉ። የኋለኛው ዕቅድ የፍትህ መጓደልን ለመዋጋትና ወደ ነበረበት ለመመለስ በጣም ተጨባጭ ሁኔታዎችን ይነካል። እነሱም የበጎ አድራጎት ስርዓት የሆነውን የወንጌል ስርዓት አገናኞችን ያካትታል። እንዴት አንድ ሰው በፍትህና በሰላም እውነተኛውን የሰው ልጅ እድገት ሳያሳድግ አዲሱን ትእዛዝ እንዴት ማወጅ ይችላል? የቤተ ክርስቲያን ማኅበራዊ አስተምሮ ራሱ ትክክለኛ የወንጌል መሣሪያ ነው። ዮሐንስ ጳውሎስ ዳግማዊ ቼንቴስሙስ አኑስ በሚል አርዕስት በጻፉት ጳጳሳዊ መልእክት እንደ አውሮፓውያኑ የቀን አቆጣጠር በ1991 ላይ የተወሰደ ነው። አንቀጽ 54 ላይ እንደተገለጸው የተወለደው ሁልጊዜ በአዲስ የወንጌል መልእክትና በማኅበራዊ ሕይወት ግንኙነት ነው። በዚህ መንገድ በመረዳት ይህ ማኅበራዊ አስተምሮ ቤተ ክርስቲያን የቃሉን አገልግሎትና የነቢይነት ሚናዋን የምትፈጽምበት ልዩ መንገድ ነው። በእርግጥም ማስተማርና ማኅበራዊ አስተምሮዋን ማስፋፋት የቤተ ክርስቲያንን የወንጌል ተልእኮ የሚመለከትና የክርስቲያናዊ መልእክት ወሳኝ አካል ነው። ምክንያቱም ይህ ትምህርት፣ ይህ መልእክት ስለ ክርስቶስ አዳኝነት በሚመሰክርበት አውድ ውስጥ፣ ለፍትህ በኅብረተሰቡ ሕይወት ውስጥ የሚያስከትለውን ቀጥተኛ መዘዝ የሚያመለክትና የዕለት ተዕለት ሥራን እና ትግልን ስለሚመለከት ነው። ይህ የህዳግ ፍላጎት ወይም ትርፍ ተግባር አይደለም፣ ወይም በቤተ ክርስቲያኗ ተልእኮ ላይ የታሰረ ይልቁንም የቤተ ክርስቲያን የአገልግሎት እምብርት ነው። በማኅበራዊ አስተምሮዋ ቤተ ክርስቲያን እግዚአብሔርንና የማዳን ምስጢሩን በክርስቶስ ትናገራለች ለሰው ልጆች ሁሉ፣ ስለዚህም ሰውን ለራሱ ይገልጣል። ይህ ከአዋጅ ብቻ ሳይሆን ከመመስከርም የመነጨ አገልግሎት ነው። ቤተ ክርስቲያን በኅብረተሰብ ውስጥ ላለው ለእያንዳንዱ ሕይወት ዘርፍ ኃላፊነት አትወስድም። ነገር ግን የእሷ በሆነው ብቃት ትናገራለች። ይህም ቤዛ ወይም አዳኝ የሆነውን ክርስቶስን ማወጅ ነው። ክርስቶስ ለቤተ ክርስቲያን በፖለቲካዊ ጉዳዮች ውስጥ ተልእኮ አላስረከበም። ኢኮኖሚያዊ ወይም ማኅበራዊ ቅደም ተከተል የሰጣት ዓላማ ሃይማኖታዊ ነበር። ነገር ግን ይህ ሃይማኖታዊ ተልእኮ በእግዚአብሔር ሕግ መሠረት የሰውን ማኅበረሰብ ለመመስረትና ለማዋሃድ የቁርጠኝነት የመመሪያና የብርታት ምንጭ ሊሆን ይችላል። ይህ ማለት ቤተ ክርስቲያን በማኅበራዊ አስተምሮ በቴክኒካዊ ጥያቄዎች ውስጥ ጣልቃ ትገባለች ማለት አይደለም፣ ወይም የማኅበራዊ ድርጅቶች ሥነ ሥርዓቶች ወይም ሞዴሎችን አታቀርብም። ይህ በክርስቶስ የተሰጣት ተልእኮ አካል አይደለም። የቤተ ክርስቲያን ብቃት ከወንጌል የመነጨ ነው። ሰውን ነጻ ከሚያወጣው መልእክት በእግዚአብሔር ልጅ የተነገረውንና የተመሰከረለት መልእክት ሰውን ፈጠረ ማለት ነው። የቤተ ክርስቲያን መብቶችና ግዴታዎች በማኅበራዊ አስተምሮዋ ቤተ ክርስቲያን ዓላማዋ ሰውን በማዳን መንገድ ላይ መርዳት ነው። ይህም ደግሞ ይህ ዋናና ብቸኛው ዓላማው ነው። የሌሎችን ኃላፊነት ለመንጠቅ ወይም ለመውረር ወይም የራሷን ችላ ለማለት ያሰበ አይደለም።
ወይም ለተልእኮ እንግዳ የሆነ ዓላማዎችን ለመከተል ምንም አይነት ሐሳብ የለም። ይህ ተልእኮ ለቤተ ክርስቲያን መብት አጠቃላይ ቅርጽን ለመስጠትና በተመሳሳይ ጊዜ የራሷን ማኅበራዊ አስተምሮ ለማዳበርና በተሰጣት ኃላፊነትና ተግባር አማካይነት ማኅበረሰቡንና ማኅበረሰባዊ አወቃቀሮችን ተጽዕኖ የማድረግ ግዴታዋ ነው። ቤተ ክርስቲያን ለሰው ልጅ አስተማሪ፣ የእምነት እውነት አስተማሪ የመሆን መብት አላት። እውነት ዶግማ ብቻ ሳይሆን ምንጫቸው በሰው ተፈጥሮና በወንጌል ውስጥ የሚገኝ የሥነ ምግባርም ጭምር ይዘት ያለው ነው። የወንጌል ቃል በእውነት መስማት ብቻ ሳይሆን መከበርና መተግበርም አለበት። የማቴዎስ ወንጌል ምዕራፍ 7 ቁጥር 24፣ የሉቃስ ወንጌል ምዕራፍ 6 ቁጥር 46 እስከ 47፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 21 አልፎም ከ23 እስከ 24፣ ያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ እንደተገለጸው በባሕሪ ውስጥ ያለው ወጥነት አንድ ሰው በእውነት የሚያምንና ከቤተ ክርስቲያን ጋር በተያያዙ ወይም በመንፈሳዊ ነገሮች ላይ ብቻ የተገደበ ሳይሆን ወንዶችና ሴቶችን በጠቅላላ የሕይወት ልምዳቸውና በሁሉም ኃላፊነቶች አውድ ውስጥ የሚያሳትፍ ነው። ምንም እንኳን እነዚህ ኃላፊነቶች ዓለማዊ ቢሆኑም ርዕሰ ጉዳያቸው ሰው ሆኖ ይቀየራል ማለት ነው። እግዚአብሔር የጠራው የሰው ልጅ በቤተ ክርስቲያን አማካኝነት በእሱ የማዳን ስጦታ ውስጥ እንዲሳተፍ ነው። ወንዶችም ሆኑ ሴቶች ለደህንነት ስጦታ ምላሽ መስጠት ያለባቸው በከፊል ረቂቅ ወይም በቃላት ብቻ ሳይሆን በሕይወታቸው በሙሉ ሕይወትን በሚገልጽ ግንኙነት ሁሉ በማንኛውም ነገር ችላ እንዳይሉ፣ እርኩስና ዓለማዊ የሆኑ ነገሮችን እንዲተዉ፣ ለደህንነት የማይጠቅም ወይም እንግዳ የሆነውን ነገር ለመጣል ነው። በዚያ ምክንያት የቤተ ክርስቲያን ማኅበራዊ አስተምሮ ለእሷ ልዩ ዕድል አይደለም፣ ወይም መዘበራረቅ ምቾት ወይም ጣልቃ ገብነትም አይደለም። በማኅበረሰቡ አውድ ውስጥ ወንጌልን መስበክ የወንጌልን ነጻ ያወጣውን ቃል በተወሳሰበ ዓለም ውስጥ ማስተጋባት መብቷ ነው። ምርት፣ ጉልበት፣ ንግድ፣ ፋይናንስ፣ ንግድ፣ ፖለቲካ፣ ሕግ፣ ባህል፣ ማኅበራዊ ግንኙነት ወንዶችና ሴቶች የሚኖሩበት ዘርፍ ነውና ቤተ ክርስቲያን በዚህ ምክንያት ማኅበራዊ አስተምሮን ታቀርባለች።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 16 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።